0: ኢነ ማርያም ጸጋይ መላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረከሽ ነሽ። ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋይ መላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረከሽ ነሽ። ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋይ መላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረክሽ ነሽ። ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋይ መላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረክሽ ነሽ። ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋይ መላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረክሽ ነሽ። ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋይ መላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረክሽ ነሽ። ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋይ መላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረክሽ ነሽ። ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋይ መላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረክሽ ነሽ። ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋይ መላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረክሽ ነሽ። ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋይ መላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረክሽ ነሽ። ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ አሜን።